አድማጮቻችን እንኳን ለሳምንቱ አደረሳችሁ ይያልኩኝ። በየሳምንቱ ከቅዳሜ ከሰባት ጀምሮ እስከ 9 ድረስ እናዘጋጀውን ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያሌው። እንደምን ከረማችሁ አድማጮቻችን? እንግዲህ እንደምታውቁት በአገራችን ኔታና እንዲሁም በኢትዮጵያዊነት የሚደረጉት ነገሮችን ወይንም እንሰማውን ስናስተላልፍ ኢንፎርሜሽን እንዲሁም ደግሞ የመዝናኛ ፕሮግራሞች ይኖርናል። ስለዚህ ባለፈው ሳምንት ማለትም ካለፈው ቅዳሜ ጀምሮ እስከዛ ድረስ ያሉትን አንዳንድ አበይት ነገሮችን ልናቀርብላችሁ እንወዳለን። በመጀመሪያ አንድ ሙዚቃ ከሰማሁ በኋላ ለየት ያሉ ወቅታዊ ሁኔታዎችን በአገራችን ሆነ በዚህ በአካባቢያችን በቫንኩቨር ወይም በሌሎች ያሉትን ሀሳቦችን አቀርባለሁኝ። ያን ካቀረብኩኝ በኋላ ወደ ቀጥታ አንድ ሙዚቃ ካመራን በኋላ እንዲሁም ደግሞ ዝግጅቶች ለየት ያለ ዝግጅት ካለን ያን እናቀርባለን። ከዛ ባሻገር ሁልጊዜ ለዘጠኝ እርብ ጉዳይ ሲሆን የማማ አፍሪካ የሚለውን ፕሮግራማችንን እንጀምራለን። ያንን ካጠናቀቅን በኋላ በከተማችን ያሉትን ማስታወቂያዎች ካሉን ከደረሱን ወይንም ደግሞ እንዲሁ አካባቢ ያሉ ሁኔታዎችን እንገልጻለን። ከዛ በኋላ የመዝናኛ ፕሮግራማችን እስከ መቼ ይቀጥላል? እስከ 12 ሰዓት ድረስ ማለትም እስከ 9 ሰዓት ድረስ። ብዙን ጊዜ ምታታብኛለን። እሁድ ለብዙ አመት ስላዘገጀውኝ 10 ምናምን ላለውኝ፣ ግን ፕሮግራማችን ከዚህ ከአሁን ከሰባት ጀምሮ እስከ 9 ሰዓት ነው። ለሁለት ሰዓት ልዩ ልዩ ዝግጅቶችን እናዘጋጃለን። ከዚህ በስ ባለፈው ሳምንት ብዙዎቻችሁ ደውላችሁ ወይንም ቴክስት አድርጋችሁልኝ አንዳንድ ማሳሰቢያችሁን ሰጥታችኋል። በቀጥታ ኢንፎርሜሽኖችን እንኳን ባላደርሳችሁ ነገሩ ባይመቻች ወይንም በነገሩ ላይ አጣማኝ ነገሮች ስላላገኘ ሊሆን ይችላል። በተረፈ በቴክስት እንዲሁም በግለሰብ ሙዚቃዎችን እንድመርጥላችሁ ያደረጋችሁኝ አመሰግናለሁ። በተለይ ወጣቱ ክፍል የአይን ሙዚቃ የምታጫወትን በጣም ይመቸናል ብሏል። አሁን ብዙን ጊዜ የቋንቋ ነገሮች እንደዚህ ነው እና እኔም ደግሞ በጣም ደስ ይለኛል የአይ ሙዚቃዎች እንዲሁም የአፍሪካንም ደግሞ ያው አፍሪካ ማማ በሚል መልኩ አቀርብላችኋለሁ። በተረፈ በሀገራችን ያለውን ኢትዮጵያን ተጨባጭ ሁኔታ ወደኋላ አንልም እና በሳምንት ውስጥ ያሉትን ሁኔታዎችን በቅደም ተከተል ወደ በኋላ ከአንድ ሙዚቃ በኋላ አሰማችኋለሁ። ከኔ ጋር ሁኑ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። አሁን በአንድ ሙዚቃ ጀባልባላችሁና የሚቀጥለውን የራሴን አስተያየት ከዚህም ከዛም ለቃቅሜ ወይንም አምኜበት እማቀርብላችሁን አሰማለሁ። ለመጀመሪያ እንግዲህ አንድ ሙዚቃ እስቲ አዲሱን

ክብር እስከንደ የኢትዮጵያ ዘግና ነቀበል ተገለ ክብር ዝናን እንዳታስነጠቅ ያገረ ጎበዝ ከተተ ባንድነት ይዋዝ አይደለም ኢትዮጵያዊነት ምስራተ ዝና አዋጅ ነጋሪ ቀድሞም ሸዋን አስተባባሪ ልክ እንደማጨው ልክ እንዳይደዋ ክተት እያለ ይጠራል ሸዋ ሸዋ ቢተኛ አንቀላፋም የአባቴ አቶን ሰማ ያጠፋ ክተት ሰራዊት መታ ነጋሪ መታጠቅ እንጂ የምን አዙሪት ክስትላው ሸዋ የተሰረፈው እንደ ተርብ ነው የሚናደፈው

እንመለከት በጣም የሚያሳዝን እና ተስፋም ይሰጥም ጭምር ነው። የሚያሳዝነው በአገራችን ያለው አንድ ኢትዮጵያዊ ማንም ይሁን ማንም ወጥቶ የመግባት ዋስትና የሌለበት የመጀመሪያው በኢትዮጵያ አስተዳደር ወይም ብልጽግና ነው። ከዚህ ባሻገር ለዚህም ደግሞ መቼም አንዳንድ ጊዜ ሚላሉ ሲጨልም ይነጋል የሚባል ተረት አለ። በደም ባላቆ እናንተ ፈቶልኝ ድሬዳዋ ስለሆንኩኝ በርግጠኝነት አማርኛ ናቀጣል ፈትናግራለ በትሉኝ አሰት ነው ነው ተለቀብነል ችግር አለ። ቢሆንም ለመናገር አቅተኝም። በኦሮምኛውን ሞክራለሁ፣ ሶማሊኛውን ሞክራለሁ። ለምን ድሬ ተወልጄ ያደኩኝ ሁሉንም እንደዛው እንዋደዳለን እንወዳለን። በሙስሊሙ ባል ጊዜም በክርስቲያኑ ባል ጊዜ በጋራ እንካፈላለን። ኢትዮጵያዊነት እንሸታለን ማለት ነው። ሌላው እንግዲህ ቀደም ብላችሁ ሰምታችኋል፣ ትልቁ ትንቅንቅ ያለው በአሁን ሰዓት ድል እያስመዘገበ ያለው ፋኖ ነው። የኢትዮጵያ ወይንም የአብይ ወታደር ልበል፣ ወታደሩ ማን ነው ብትሉ ወታደሩ ኢትዮጵያዊ ነው አይደለም? እንዴት ተገዶ ነው የሚሄደው? ወይንም ግማሹም ደግሞ ፈልጎ ነው የሚሄደው ፒሬድ። ነገር ግን በፋኖና በነሱ መሀል በአሁን ሰዓት ምን እየሆነ ነው? ከተሞች እየተቆጣጠሩ ትምህርት እየሰጡ ለህዝቡ የአሁኑን ምርጫና የሚጠቅማቸውና የሚጎዳቸውን ካለፈው ባለመጠንቀቅ በአሁን ሰዓት የደረሰባቸውና መጪው ደግሞ የበለጠ እንደሚደርስባቸው ትምህርት እየሰጡ ነው። እንደምታዩት ልንለቃቅማቸው ነው ያሉት። አሁን ፖለቲካል ትምህርት በየቦታው በየትምህርት ቤቱ በየሜዳው ላይ በደንብ አድርገው የአማራውን ህዝብ እየሰበሰቡ እያስተማሩ ነው። ሲያስተምሩ ደግሞ በኢትዮጵያዊነትና በወገናዊነት መልክ እንጂ በጥንፈኝነት ወይንም አማራን አልሆነ ለማጥፋት ወይንም ሌላውን ለመጉዳት እንዳልሆነና አብሮ ለመኖር ሁሉም የሚናገሩትም በዛ ውስጥ በስብሰባ ላይ ምናልባት ከሰማችሁ የሚናገሩት እንኳን በዛ አካባቢ ያሉት ኢትዮጵያዊነት ሌላ ወገናቸው እንደሆነ በኢትዮጵያም እንደማይደራደሩ ነው። ስለዚህም እንደምታዩት የፋኖ እየጠነከረ እንለቃቅማለሁ ያለው በክፍለ ጦር በላይ በእዝ ደረጃ ተራይቶ ድሮ በጓሮ በየተደፈጣ ውጊያ መቼም የታወቀ ነው ደፈጣ ውጊያ በአንድ መንግስትን ታንክና መትሬ ታንክና አይሮፕላን የያዘን መጋፈጣ በደፈጣው ጋር ብዙ እንዳዳከሙ። አሁን ግን ዘመናዊ ዲስፕሊን የሆነ የፋኖ ወታደሮች በየቦታው እየሰለጠኑ ነው። ወጣቱ እየተማሩ ፖለቲካል ሳይንስ እየተማሩ እያስተማራቸው ፋኖ ማለት ምንድን ነው፣ በደንብ በዲስፕሊን ሌላውን እንዴት ትሪት እንደሚያደርጉ ውጊያውን በተጠንቀቆ የሚያውቁ መከላከል የሚችሉ ማጥቃት የሚችሉ በደንብ እየተሰለጠ ነው እንጂ በገፍ በሶስት ወር ከገበሬው ለፋሚሊ በዚህ በኦሮሚያ ክልል ያሉትን ወገኖች እየወሰዱ ያለምንም ምክንያት እየሞቱ እንዳሉ ነው። የሞተብንም ሰው አለ አይደለም? እንደ ሁላችን እናውቀዋለን። ማንም የማንም ቤት ያንኳኳ ነው። ስለዚህ በአሁን ሰዓት ጥሩ እምላችሁ የፋኖ ጥንካሬ በአሁን ሰዓት እየደመመና እየተካሄደ ቦታውን ጥራት እያደረገ እየተጓዘ ነው ያለው። ነገር ግን ብዙዎች ዝም ብለዋል የሚሉት ነገር ነው ፍጹም አላለም። ብዙ እንቅስቃሴዎች አሉ፣ ብዙ ትምህርቶች አሉ። በአንድ ሀገር ላይ ፋኖ እንግዲህ ተመልክቶ በስንት ዓመት ውስጥ ነው የቆየው? እንግዲህ ሌሎች ደፈጣ ተዋጊዎች ለአምሳ ዓመት ያደረጉት ንጋ በአሁን ሰዓት የሆነውን ሁኔታ እኔ በተረፈ በአሁን ሰዓት በኢትዮጵያ ውስጥ ያለው ችግር በአማራው ክልል ብቻ አይደለም። ተመስገን ላለን አማራው ራሱን እያወጣ እየተከላከለ ከመሞት ከመጥፋት ለመዳን በሚል የተነስቶ ነው ይህም ሁሉ ደረጃ ያደርገው እንጂ በእርግጠኝነት በአማራ ጽንፈኝነት ሆኖ ሌላውን ለመጋድ ለማጥፋት እየሄደ ማረድ ምናምን እርጉዝ መቅደድ ሆድ አይደለም። ትክክለኛ ነው ምናው። ምክንያቱም በፋኖ ስር የተያዙ ብዙዎች የተለያየ ብሔረሰብ ወታደሮች በሙሉ ምንድን ናቸው በሰላም እየተንከባከቧቸው አይዟችሁ እያሉ እየመለሷቸው ያሉም የገቡ አሉ። እዛን በፍላጎታቸው ታገላለ ብሎ ያሉም የቀሩ አሉ።

ስለዚህ ይህ በኢትዮጵያ ውስጥ ያለው ኢትዮጵያ ስንል እንደሆነ ፓርላማ ኢትዮጵያ ስሚዝ ለክምል ወደ በኋላ መጣላችኋለሁ አረንጓዴ ቢጫ ቀይ ባይኔ አንድ የሚል ሌላ ቦታ እንዳሉ እናቀላለን በሚሆንበት ጊዜ በትግራይና በኦሮሚያ ክልል ደግሞ ያለው ሁኔታ እናቀላለን ምክንያቱም አብይ የኦሮሞን ዘርነት ቢኖሩም ለኦሮሞች ምንም ማህል እንዳልጠቀመ ወደ በኋላ የተቀዳና የተናገሩት ነገሮች አሉ ብዙዎች ነገሮች እና ይህ የራሱ የሆነ ግሩፕ ይዞ የራሱን የያዘ ወታደር ይሄ ደሚያጠፋ የሚያጠቃ በጥቆማ ሄዶ ሚገድል ስፔሻል ፎርስ አጠናክረው የሚበሉ የሚጠጡ ከማንም ምንም የማይፈሩ እንዳላ እንደሰማችሁት ባለፈው አይታችኋል ምንሃል ንቀት ቢኖር ነው አንድን ህጋዊ ፖሊስ ሰብስቪዘውት ሄዶ እዛው ፖሊስ ጣቢያው ጋር ባራት ይት ደብደቡ የገደለው ራሱ ፖሊስ በፖሊስ ተመንጃ ፖሊስ ጣቢያ ፍለፊት ሰዎች ጥላ ከለላ ሆነናል ብሎ ወንጀል ሲሰራሩ ጦሪት ነው የሚለው ወደ ፖሊስ ዛር ግን ይገሉናል በእንደዛን ሁኔታ ላይ ነው ያለው ይህም ደሞ ስንላ አንዳንዴ ማሰብ አለብን በጅምላ ሁሉም ፖሊስ ሁሉም ወታደር እንዳልሆነ ሁላችን መገንዘብ አለብን በጠቅላላው እንዳው ህጉ ስነ ስርዓቱ በውስጥ የራሳቸውን ሰዎች አንዱ ለሶስት ከብቶም ይበጠብጥም ሊሆን ይችላል እስቲ በየትኛው ቦታ ነው ብዙዎች እንጀራ ሆነብን ነው የሚሉ ብዙ ሊኖር ይችላል በሰላምም ባለማወቅም በማወቅም የሚያደርጉ ነገር ግን ይዝናል ጥላቻ ኑራቸው የገዛ ወገናቸውን አማራ ይሁን ኦሮሞ ትግሬ ይሁን ምን ይሁን አንድ ፖሊስ የሁሉ ሰላም ፈጣሪ ለሁሉም እኩል የሚያመዛዘን ግን በቂም በቀል ወስዶ ራሱ ፖሊስ ጣባ ፍለፊት የምግደል ሁኔታ ሁላችንንም በጣም ያሳስባል በአለም ደረጃ እየገረማቸውን አሉ በጣም የሚያሳዝን ነው ይህ ሁኔታ አለ ስለዚህ በሁሉም ቦታ በተለይ በትግራይም በኦሮሚያም በአማራ ክልልም ያለው ያልተደላደለ ህይወት መንግስት አመጣሽ ብልጽግና አመጣሽ ችግሮች እንዳሉ ሁላችንም እናቀራለን ይሄ ለማንም የሚነገር አይደለም ፋኖ በእንዲህ መልኩ እየተጠናከረና እየገፋ እየወጋ በደንብ እየማረከ ምኑንም ሁሉንም ነገር እየማረከ እየሄደ ሁላችን እናቃለን ነገር ግን መንግስት ነው ይላል የለውን የሌለው ነታኛ በቂ ጦር አለን ይያሉ የሚፎክሩ አሉ እና ላየንም ይሄው ስንት አመት ሙሉ አው ባላቸው መሳሪያ ሞክሮ ግን አልቻሉም ህዝብ ያሸንፋል አይደለም እንዴ ህዝብ ዛሬ የአማራ የትግራይ የኦሮሞ ሌሎች ብሔረሰቦች ህዝቦች አንድ ናቸው አንድ ነው አሁን እስቲ ሂዱ ኳስ ሜዳ ሂዱ አንተ ማነም ይላል አዲስ አበባ የለም አዲስ አበባ ቤ ነው ድሬዳዋ አዲስ እስቲ አንተ ኦሮሞ ነህ ወይስ አማራ ነህ ትግሬ ነህ አይሎ ነገር ግን በየአካባቢያቸው ሊኖር ይችላል ለምሳሌ አንዳንድ ጊዜ ብዙዎች አማሮች የሚኖሩበት ብዙዎች ኦሮሞች በብዙዎች ሶማሌዎች የሚኖሩበት እናቃለን አሁን በድሬዳዋ አፈጤሳ ከተባለ ሶማሌዎች በብዛት የሚኖሩ ነው ግን ሌላውም ህብረተሰብ ይኖራል ብዛትም ስላላቸው ያናታካ ያደርጉም ወደ ለጋሃሬ ብታሄዱ ወደ ኦሮሞች የሚበዙበት እና አምስተኛ አካባቢ ምናምን ብታሄዱ ግን ብዙዎች ሌሎችም ዘሮች አብሮ ይኖራሉ ሄደው አታክ የሚያደርጉ የለም አይደለም እንዴ ሌላው አካባቢ ደግሞ ብዛት ወታደር አካባቢ በገላ አካባቢ የመጡ ብዙዎች እንዳሉ አብሮ የሚኖሩ እናያለን ይህ የለም ህዝብ አንድ ነው ስለዚህ በአሁኑ በትግራይ የተደረገው እነ ዶክተር ገብረጽዮን እኛ ራሳችን መራለን የአብይ መንግስት አየነው ምንም መፍትሄ አላወጣም ስለዚህ ራሳችን እንመራለን እንጂ ማንም ሰው ሊመራን አይችልም ምክንያቱም ተስፋ የለም እየባሰ ነው የማጣው ህዝባችን እየተራበ ነው ህዝባችን እየተጎዳ ነው የሚላለ ነው አይደለም እስቲ ሁላችን ጠይቀው እስቲ ወደ ትግራይ ውስጥ ግቡ ትምህርት ቤቶች ሆስፒታሎች በእውነት ከሌላው እንደውም ባነሰ ደረጃ ሰርቫይቭ ለማድረግ የማይቻልበት ደረጃ ሁሉ አለ አሁን ደግሞ ይሄው ጦርነቱም ፌደራሉም መታለው ይላል የራሴን እንጂ እናንተ ምን አገባችሁም ይላል የሚነገር ጦርነት የሚነዛ አለ ያ ሁሉ ፍራቻ ሰዎች ወደዛ ገብቶ ንግድ እንዳያደርጉ
እንዳያመጡ ሆኖ ሌሎቹ እንደውም ከመቀሌ እየሸሹ የሚሄዱም አሉ። ምክንያቱም ያ የድሮን ድብደባ አለ፣ የመድፍ ድብደባ አለ፣ ብዙ ብዙ ነገሮች አሉ። አገራችን እንድነቻውን በአማራው በትግራይ ትግራይ ውስጥም ያለው ሁኔታ ይሄ ነው። ሁሉም የራሱን መብት ለመጠበቅ ለመታገል ነው እና ይሄ ነው። በኦሮሚያም ክልል ደግሞ ብታዩ ይሄው ነው። አይምሰላችሁ የበለጠ እንደውም የሚጨፈጨፉት ማንም ጠያቂ የማይሰው በደም ይደበደባሉ። አንዱ አረንጓዴ ቢጫ ቀይ ሸሚዙ ላይ አርጎ ለሰርግ ስለሄደ ለምንድን ነው ይሄን ያረከው ተብሎ ተቆሙ የሚደበደብ አይታችኋል። ሁላችሁም ያው እየተለጠፈ ነበረ እና አረንጓዴም ቢጫ ቀይ የማያምኑ ኢትዮጵያዊነት ፍጹም የሌላቸው ያ ማለት ማንንም ባይፈልጉ እነሱ ብቻ አጸያፊ ነው። እንዲህ አይነትን ወታደር ወይንም ጥበቃ ማዘጋጀት በዛ አካባቢ በጣም ያሳዝናል፣ ያሳፍራል። እንዳም አሁን እንደሰማሁት መቼም የዩቲዩብ ነገር ታውቃላችሁ 50-50 ነው እና የአረንጓዴ ኢትዮጵያ የሚለውን ስም ለምክክር ኮሚሽኑ ቀርቦ ምን እንደሆነ እንዲመረመር። አሁን እናንተ ሰዎች አረባካችሁ አረባካችሁ ነገ እኮ ብዙ ነገር እንይለቱ ትችላላችሁ። በጣም አጸያፊ ነገር እና እንዲህ ደረጃ ያደረሰ ነው። ስለዚህ በሀገራችን ያለው ሁኔታ በሁሉም ክልል በጣም ችግር ነው። ህዝብ መተባበር አለበት። ቀደም ብላችሁ ጥሪውን ዘፈኑ ሰምታችኋል። ሁሉም በአንድነት ሆኖ ይህንን አስተዳደር መለወጥ ነው። እንግዲህ ወደፊት የሚለው ምን ይሆናል? አንዳንድ ሰዎችን ይሄ እኮ ነገም ደግሞ ሌላ እንደዛው ሊመጣ ይችላል፣ መንግስቱን ቀየር፣ ከዛ እንዲህ ኢህአዴግን ቀየር፣ አሁን ደግሞ እንደዚህ የባሰ የባሰ ይመጣል ነው የሚሉት። አይዟቸው፣ አንድ ከሆን ካለፈው ተምሮ ነገሮቹን ለማሻሻል የማይደረግ ጥረት አይኖርም። እኔ እምነት አለኝ። እኔ እዛ ገብቼ ይህ እንዳደርጋለሁ ስል ኢትዮጵያ ምናልባት የዛሬ 5 ዓመት ሰላም ሆኖ አትሊስት ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር በኢትዮጵያዊነቱ ብቻ የሚሄድ የዚህ ክልል ነህ የዛ ክልል ነህ ተብሎ በዘር በሃይማኖት ሳይቆጠር የሚሄድበትን ጊዜ እመኛለሁ። ሁሉም ወንድማማች ነው፣ ሁሉም አንድ ነው። ትላንት ለትግራይ ህዝቦች እዛ መገደል መጨፍጨፍ ያላዘን ዛሬም በራሳችን ላይ ሲመጣ የምናዘንበት ሁኔታ ነው። አለ እንዴ ነግበኔ ነው የሚለው ነገር ትክክል ነው አባቶቻችን። እና ለመሆኑ ይህን ጦርነት ትደግፈዋለህ? ይህን ፋኖን በለው ትላለህ? በትግራይም የተነሳም ጥሩ ራሳችን ለመከላከል ነው። በኤርትራም ደግሞ ትንሽ ነገሮች አለ። ሱዳንም የሱዳኑ ይህን ዙሪያውን አብይ የፈጠረው ክሬት ነው። ይሄ በእውነት በእውነት ነው የምለው። በውስጥም በውጭ ማንም ኢትዮጵያ ድሮም ሰላም ሆና ከጎረቤቷ ተፈርታ ተከብዛ ዛሬ ተንቃ ነች። ቦርደራችን እኮ በሱዳን ተይዟል። እና ጦርቱን ትደግፋለህ ወይ የሚባላለን በዚህ የሚንቀሳቀስ እንኳን አልደግፍም። ፍጹም ጦርነት የሚደግፍ ጦርነት አንሺዎች ራሳቸው የሚደግፉም አይመስለኝ፣ አልደግፉም። አማራጭ ሲጠፋ ነው መሰለኝ ይሄ የሚደረገው። አይደለም እንዲ አማራጭ ሲያጠፉ እና እንኳን አሁንም ጦር እኔ በአሁን ሰዓት በኢትዮጵያ ውስጥ ሁሉ ሰላም ውሮ ሁሉም ጠመንጃውን አንስቶ ጠመንጃውን ለሀገር መከላከያ ለድንበራችን መጠበቂያ ጠላት የሚመጣብን ይሄ አባይ ግድብ በምን የሚመጡትን መከላከያ ቢሆንና ህዝቡ እንደ ድሮ ተፋቅሮ የሚኖርበትን ሰርግም ሆነ ሀዘን በጋራ የሚወራበትን ሁኔታ እመኛለሁ። አልፌበታለሁ፣ አዝናለሁ። ለአሁኑ ለተወለዱት ለዚህ ቃል ጊዜ በእውነቴን ነው የምለው እና ጥሩ ጊዜ ነው ያሳለፍኩት እና ይሄን ነገር አልፈልገውም። ጦርነት ጭራሽ በኢትዮጵያ ውስጥ ቢሆን አይደ አቅምም የለንም። እኛ ዛሬ ማምረትና መብላት ማደር፣ ንጹህ ውሃ መጠጣት፣ መብራት 24 ሰዓት ብናገኝ ጥሩ ነው። አለዛም እንዳዋስ የተወሰነ ሰዓት ቢሆን ጥሩ ነው እና ይሄ ነው። ግን ኢትዮጵያ ለማች ብለው አንዳንድ ሰዎች የሚያወሩ አሉ። ለምሳሌ አዲስ አበባ ናይቶ የአዲስ አበባ ከተማ ከነ ዱባይ ጋር ለመስተካከል የሚወዳደረው ነገር እስቲ አቅሙ ካለ ለመሆኑ ጎንበስ ብሎ አይተዋል? ከዛ ከአረንጓዴ አስፋልቱ ጥሩ በሆነበት ግድግዳ ቆርቆሮ ጀርባ ያለውን ሰው አይተዋል? እናቃለን እኮ የሄዱት እንዴት ነው ከከተማ ወጥተው። ድሮ ከከተማ ሰፋ አድርጎ የገበሬው መሬት አረሰ ብሎ ስንቃወም ነበር። ዛሬ ግን ዋናውን ቤት ላይ የሚሰሩትና ለሪል ስቴት የሚሰጡት እነሱ ራሳቸው ናቸው። ትላንት
በገብራችን ላይ እንዲሆናል ብላችሁ ብዙዎቹ በስልጣን ላይ ሆነን እናቃቸው ሰዎች አሉ። የሚጮሁት ሁሉ ጸጥ ብለው ሪል ስቴት አብራ መንገድ ትረክ። እኔ በጣም የሚያሳዝነኝ ነው። ኢትዮጵያ እንደራሷ ብትኖር ጥሩ ነው። ይይበት ጊዜውን ጠብቆ እስቲ ነገሮች ስንት ኢንዱስትሪ ተከፍቷል። ዩኒቨርሲቲዎች በስነ ስርዓት ተማሪዎች ገብተው እየተማሩ መጥቷል ወይ? በስነ ስርዓት ሌሎችም ሌሎችም ህክምናን በሚመለከት የሰዎች በልተው በቀን እንኳን አንዴ መብላት አቅቶናል አለ። ከዚህ ፊት እኮ በቀን ሁለቴ እንደሆነ ይባላል፣ ሶስቴ ሳይበላ የሚያድራል ነበርም። እንግዲህ እኔም እንደማቀው ምንም ቢሆን ዳቦ ጠዋት ይበላል፣ ከዛ ምሳውን እራቱን ጥርቅም አድርጎ ቁጭ ብሎ ማንም። ግን አሁን የለም። እና ለሌላ የፈለኩት ምንድን ነው፣ በአሁን ሰዓት በኢትዮጵያ ውስጥ ያለው ሁኔታ በጣም አሳዛኝ ነው። እንደዛም ደግሞ የሚያስደስት እይታ ነው። ለውጥ እየቀረበ ነው። ህዝቡ አንድ የሆነው አማራ፣ ኦሮሞ፣ ትግሬው፣ ሌሎችም አንድ የሆኑ ድምጻቸውን እያሰሙ ነው። የምትሰሙት ነው፣ የምናውቀው ነው። ምክንያቱም ሁሉም ቤት እያንኳኳ ስለሆነ ነው። ይሄ አይነቱ ነገር አለ። ይሄ በእውነት በጣም ወደፊት የሚታይ ነገር ነው። በቅርቡ ለውጥ ይመጣል ብዬ ገምታለሁኝ። ያው ሌላው ደግሞ ያው የፈረንሳዩ መሪው ኢትዮጵያ መጥቶ ነበር። የ54.6 ሚሊዮን እንትን ነው ኤክስቼንጅ የሆነ ለኤነርጂ የሚደረግ ነገሮች ተሰጥቷል ይባላል። ያ እንደ ትልቅ ነገር ያደርጉታል። እንደም 4 ቢሊዮን እና ፈረንሳይ ከኛ ጋር አይደለም፣ ብዙ ነገሮች አሉ። ጥቅማ ጥቅም ነው የሚፈልጉት። በኤርትራና በኢትዮጵያ ባሁን በዚህ በኢራንና በእስራኤልና በአሜሪካ ውጊያ ላይ ቦታ ቦታቸውን እያያዙ ነው። ሁሉም እየተራራጡ ፈረንሳይ መርከቧን ወደዛ እየወሰደች ነው። እና ይሄ ነገሮችን መገንዘብ አለብን እና መደሰት። መንግስት ግን ናቢ ይችን አድቫንቴጅ ይጠቅማል። ይሄ ቢሆን ለነሱ ጥሩ ነው፣ መሳሪያ እያደረጉ ነው። ይሄ ሌላ በጎረቤት በኩል ያለውን ችግር የአብይ መንግስት ነው የፈጠረው። አንደኛው ሱዳን ወደ ሀገሩ ገብቶ እያሰለጠን በድሮን መምታት ሁኔታዎች እየተባለ ነው። የድሮኑ ሱዳንም በደንባይቼ ከባህር ዳር ነው ይላል፣ ሌሎቹ አይደለም ይላል። ይህ ነገር በመጀመሪያ እንግዲህ እጅ ንክኪ ከሌለ ይሄ ሁሉ አይነገርም። ወታደር ስጥናለች ብሎ ይነገራል። እንግዲህ ይሄ ለሀገራችን ምን ያህል ከባድ ቀውስ ነው። በዚህ በሰሜኑ በኩል እንደምታዩ ሱዳንም ከቀረበች፣ ሶማሌም ዚስማች ሀፕ ያርለችም፣ ጅቡቲ ራሷን ብትሆን የኤርትራ ጋር እና ኢጅፕትም እና ይሄ በሀገራችን ከዚህ ፊት ሆኖ ማያቅ ነው እና ያስፈራል። ስለዚህ እውነተኛ መንግስት ቢሆን ኖሮ የኢትዮጵያን ህዝብ በሁሉ ባንድ ቢሆን ኖሮ የኢትዮጵያ ህዝብ ዝም ይላል? ይሄ ሲሆን አይሆንም። ተደፍሮ አያውቅም። በመለሰም ተደፍሮ አያውቅም። በመንግስትም ተደፍሮ ባይለስላሴም ተደፍሮ አያውቅም። ያ ሱዳን አሁን ግን ወስደው ያው በእኛው መሬት ላይ ይጣላሉ። አይገርማችሁም? ሄደናል እና ወታደሩን ወደ ግንባር ህዝብ ላይ ከማስተኮስ ህዝብ ላይ ድሮን ከማነጣጠር ግንባር ሆነው ከጎረቤት ጋር በውትውስ ራሳቸውን ጠብቀን መስማማት የሚገባል። ለምን ይሄ ሊሆን ያችንን ፖለቲካ ለዚህ የስ አረቦች ያረዱታል እና ስለዚህ ተላላኪ መሆን ነው እንጂ ሌላ ምን አለው? ሌሎቹ ለምን እንደዚህ አላረጉም ነበር? አንዱ ይሄ ነው እንግዲህ የምታውቁት። እና ምርጫው ተገቢ ነው ተገቢ አይደለም የሚባለው ነገር ራሳችሁ ውስጥ ይወስኑ። እዚህ በሀገር ቤቱ ያለው ምርጫ ሁሉም ኢትዮጵያዊ ድምፁ ሲሰጥናል አንድ ምርጫ የሚካሄደው ሁሉም በፍላጎት። ዛሬ ግን የሚደረገው ይሄው በአማራው ክልል ሰምታችኋል። ማዳበሪያ አንሰጣችሁም መታችሁ ካልመረጣችሁ ሲሉ ምን ብለው ወሰኑ? ማዳበሪያን ኪስ ውስጥ ክተተው እኛ በፈለገው ነገር ጋር ለሁለት ለሶስት ዓመት እንቋቋማል ያለ ማዳበሪያ መብላት አያቅተንም አሉ። ለራሳቸው እነዚህ ሰው ለራሳቸው ብቻ ናቸው። ሌላው ህብረተሰቡስ ማዳበሪያ ወስዳችሁ ምረጡ አንምርጥም ብለው እየተናገሩ ነው በየቦታው። በቃ ይህንን ካላረጋችሁ ይህን አናና ምን አይነት መንግስት እንዳለ አላቅም። በእውነት ነጻ ምርጫ የሚባለው ነገር የለም። እንደገና አቤ ደግሞ በምክክር ኮሚሽን ላይ መንግስት የአፍሪካ ውስጥ ያልተደረገ ግድብ ይኑረው ብለን አለን። መቼ እስከ 7 ዓመት ሙሉ የት ነበርክ? ዛሬ ይሄን ለምን ተነሳ? ምርጫው ሲቀርብ ነው አስቡ። እና ቤቤ ምግብ እያበላን ነው። ማንም አዲስ አበባ ውስጥ አይራብም። ምግብ ወዳለ በጎራ ብለው ብላት ነው። ለምንድን ነው ምርጫው ሲነሳ ነው? እቺ እዚህ ማገር ትጀምራለች። እንዲ አንዳንድ ነገሮችን የውሸት ቃል መግባት የታወቀ ነው። እና ይህ አይነት ነው ይሄ ምርጫ
በበኩሌ በኔ አመለካከት ሌላችሁ ሁላችሁም የራሳችሁ አመለካከት ነው። በዚህ አጋጣሚ እናገረው ምንድነው የራሳችሁ አመለካከት የራሳችሁ ነው። አምናለሁ ማንንም ሰው መደገፍም ቃውም ይችላል። እኔ አብይን ወይንም ብልጽግና ስለደገፈ አልጥላው ማን ሰው መከራከር እንችላለን በሐሳቡ ላይ ግን አልጥራው። እንደ ጥላት መታየት የለብንም። በተለይ በዚህ በውጭ ሀገር ያለ ነው አላማውን የሱን ጥቅሙ ምን እንደሆነ ቁጭ ብሎ መነጋገርና መተማመን ጥሩ ነገር ማድረግ ነው እንጂ የራስን ሐሳብ የሌላውን ሰው ሐሳብ አልቃወም የሌላ ሰው ደግሞ ሐሳቡን ቢቃወም አልደግፈውም። ይሄ ያለ ነው አይደለም እንዴ? ሁሉም የራሱ አመለካከት ሊኖር ይችላል፣ ጥቅማ ጥቅምም ሊኖር ይችላል። ምን ይታወቃል? ስለዚህ ይሄ ነገር የኔ ሐሳቤ ነው የኔን ሐሳብ ሁላችሁም ብሱሙ ተከተሉኝ ማለት አይደለም። ማንንም ሰው ባይሰማ ደውሎ እኔ አንተ ምትለውን አላምንም ያሉኝም ሰዎች አሉ። ከካላመናችሁ ጥሩ ነው በዛው ቀጥሉ ብዬ ነው መልስላቸው። ነገር ግን ሌላ መተላለፍ አናደርግም አለ በግለሰብ እናገር አንችልም። በተረፈ እንግዲህ ኢትዮጵያ ኤርላይንስ አሁን ባለፈው ስንተኛ አመቱን ነው ያከበረው? 80ኛው አመቱን ነው ያከበረው። እንኳን ደስ አላችሁ እንላለን። የኢትዮጵያ ኤርላይንስ ያው በአለም ደረጃ በአፍሪካ ቀርቶ በአለም ደረጃ የታወቀ ነው። ነገር ግን አልፎ አልፎ ደግሞ የሚያደርጋቸው አንዳንድ ነገሮች እናያለን። ያ ተገደው ነው ኢትዮጵያን ኤርላይንስ ተገዶ እንደሆነ ባለፈው ወታደር እየጫነ በፎቶ የተደገፈ ነው ያብይን ወታደር እየጫነ ወደ ጎጃም ወደ መናመን ሄድና ግን በአንድ ህግ መሰለ የሲቪል አቪዬሽን አይሮፕላን ሚሊተሪ ከነጠመጃው መንቀሳቀስ አይችልም። ያ ሁሉን አልፈን አይተናል። ያ ሁሉ የሚታይ ነው። ሌላው ማስተካከል የሚገባው ከኢትዮጵያ የሚመጣ እቃ ሁልጊዜ እየጠፋ ነው። ኢትዮጵያን ኤርላይንስ በእውነት ማር የሚሰርቁ ሰዎች አሉ፣ ልብስ፣ ሽሮ፣ በርበሬ እና ብዙን ጊዜ አሁን እኔ ከዚህ በፊት የእጄ ስመጣ ልብስ ሁሉ ጠፍቶብኛል። አዎ በእርግጥ ነው የምለው በእርግጥ። እና የሚቻለን የኢትዮጵያ የራሳችን ኤርላይንስ ብንከተል ይልቅ ወደ ውጭ የሌሎችን አድርገን ተዘዋዝረን ብንገባ የተሻለ ነው። ቢጠፋ እንኳን ትንሽ ነው የሚጠፋው፣ እስከ ሻንጣ እኮ የሚሰርቋሉ። እኛ ከሀገር ቤት በርበሬና ሽሮ ምናምን ኦርደር አድርገን እዚህ ከመጣ ወዲህ በዲኤችኤል እዚህ ከመጣ ወዲህ ሰዎች ይሄ ነገር አስቀምጠው ጸጥ ብለው በኋላ ነው ተከታትዬ ደርሼ በዚሁ በሚከተሉት ምንድናቸው ከስተም በመድረስ ይሄን ነገር እንደገና ከዛ አውጥተን ወስደናል። ጸጥ አድርገው ያስቀምጡና በዛው ጥላት ነው የሚያደርጉት። ስለዚህ አንዱ ይሄ ነው። ኢትዮጵያ ኤርላይንስ በተረፈ ሰርቪሱ በጣም ቆንጆ ነው። የኛ አይሮፕላን ነው፣ እንደግፈዋለን። አድማጮቻችን እንግዲህ ሌላ መጨረሻ የምነግራቸው ቴዲን በከፍተኛ ደረጃ እየተከታተሉ ስሙን እያጠፉ እየተወያዩበት በዓለም ደረጃ ሙዚቃው እየተሰሙ ወደ 100 ሚሊዮን ደረጃ የደረሰ 160 ገብቷል፣ ወደ 200 ይገባል የሚባል ሚሊዮን ደረጃ የሚገባ ነው። እና ሀምለት ሙጬ ወደ ፈረንሳ ሄዳለች ከነ ልጆቿ፣ ግን ቴዲ አፍሮ እዚሁ ነው ያለው የሚባል ወሬ አለ። ብዙ ነገሮች አለ መቼም ዩቲዩብ ነገር ነው። ስለዚህ ይሄ ነገር በእኔ በኩል ያለውን ኢትዮጵያ ለዘላለም ትኑር፣ ኢትዮጵያኖች በአንድነት በፍቅር ለውጥ እናመጣለን፣ ዘረኝነትን እንቃወማለን፣ ዘረኛ ሆኖ ሌላውን ዘር የሚያጠፋን ደግሞ እንታገለዋለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም። ሌላ ሀሳብ ካላችሁ ወይም አስተያየት ካላችሁ የምትናገሩት ወይ ለኮሚኒቲም ሆነ ምን የምትናገሩት ነገር ካለ ጠቃሚ ነገሮች ካሉ ወደኋላ አትበሉ፣ ደውሉልኝ። 604-600-4657 604-600-4657 ደውላችሁ ሁላችሁም መናገር ትችላላችሁ፣ የራሳችን ሀሳብ መስጠት ትችላላችሁ። በእርግጥ በግለሰብ ላይ የሚደረግ ቆን አንዳንድ ነገሮችን አንደግፍም። ነገር ግን ማንኛውም ኢንፎርሜሽን የምታውቁት ካለ ለኮሚኒቲ ይጠቅማል የምትል ብዙ እውቅ ሰዎች አሉ። ነገር ግን ዝም ነው የሚሉት፣ እርስ በራሳቸው ያወራሉ፣ ከዛ ባሻገር ምንም ነገር የለም። እና እንግዲህ አሁን ወደ አፍሪካው ሙዚቃና አንዳንድ ነገሮች ከመሄዴ በፊት አንድ ሙዚቃ ጀባለባላችሁ። ወርቁ አያሌው ነኝ ከዚህ CITR 101.9 FM ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። እንግዲህ አንዳንዴ የስቲ
ዘመናዊ ሙዚቃ ላቀርብላችሁ መሰለኝ። አዎ ቴክስት ተደርጎልኛል ግን ሰምቻለሁ። እስቲ ለእናንተም ላሰማችሁ የውንዲማቅ ከምከም የሚለውን ሙዚቃ ላሰማችሁ።

አድማጮቻችን እንግዲህ ከመከመ ሚሊዮን የወንዲ ማክን ሙዚቃ አሰምተናል። አሁን በመቀጠል እንግዲህ ወደ 45 ደቂቃ ምናምን ሆናል በዚህ በየሳምንቱ ማቀርቦን ማማ አፍሪካን የሚለው ሙዚቃ እንጀምራለን። በተለይ እንግዲህ በየሳምንቱ ሁልጊዜ ለ15 ደቂቃ ፕሮግራም ይዛለን እስከ 9 ድረስ እስከ 8 ድረስ እስከ 7 to 8 ድረስ እናቀርባለን። ያንን አንድ ሁለት ሶስት ሙዚቃ ጀባላችኋለሁ። ወደፊት ፕሮግራሞችን ይከተላሉ ብዙዎችን አናግራለሁ። በተረፈ በ9 ኦክሎክ ላይ የከተማችን ማስተዋቂያ ካለ በከተማችን ስሚካን ነገር ካለ ያንን ጀባላችሁና ወደ መዝናኛ ፕሮግራማችን እንሄዳለን። ብዙዎች በጠየቁኝ መሰረት የአኤ ሙዚቃ አሰማችኋለሁ። በጣም ቃሉ ይኮለታተፋል፣ በጣም ደስ ይላል። እንዲሁም ዘመናዎችም ሌሎችንም እያቀባበልኩ እስከ 9 ሰዓት ጀባላችኋለሁ። ቅዳሜ ነው አይደል? አዎ፣ ተዝናኑ። አሁን ወደ አንድ ሙዚቃ አፍሪካ ሙዚቃ ልውሰዳችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እነሆ ጀባል ባላችሁ ወደ አፍሪካን ሙዚቃ

አድማጮቻችን አሁን የሚጀምሩ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

እንግዲህ ሙዚቃችን ተጀምሯል። የመግቢያ በአፋርኛ ሙዚቃ ጀባብያችኋለሁ። ይቀጥላል ማለት ከዚህ በኋላ የመዝናኛ ፕሮግራም ይኖረናል። ዛሬ በከተማችን አንዳንድ እንቅስቃሴዎች አሉ። ይኸውም ደግሞ በዚሁ በቅዱስ ገብርኤል ቤተ ክርስቲያንን ግንባታ ለማድረግ ከቪክቶሪያ መጥተው ዛሬ እንግዲህ በቴንዝና በፎርድ ሜን ስትሪት ላይ የፈንድሬዚንግ እየተደረገ ነው። በእርግጥም ከስራ በመምጣትና ደግሞ ይህም ሬዲዮ ስቴሽን ስላለኝ አልተካፈልኩም። ነገር ግን እየተካሄደ ነው። በጥሩ ሁኔታ እንደሚሆን እምነት አለን። በዛሬ በከተማችን ያለው እንቅስቃሴ ይሆናል። እንግዲህ በኢትዮጵያን ኮሚኒቲ የቅዳሜው ዝግ ነው። እንግዲህ ለአራት ሳምንት ነው መሰለኝ ተዘግተዋል። ፖስት አድርገዋል። ምንም እንቅስቃሴ የለም ማለት ነው። ሌሎች እንግዲህ እንቅስቃሴዎች ካሉ በየቦታችሁ እንግዲህ የሚደረግ ነው። ነገ እሁድ ነው። እንግዲህ ነገ እሁድን ደግሞ ጥሩ ሁኔታ እንደምታሳልፉ አውቃለሁ። በእኔ አካባቢ ያለው ነገሮች ምንም የለም። የኮሚኒቲያችን እንቅስቃሴ በቅርቡ በጣም እንደሚጧጣፍ እምነት አለን። እንግዲህ በጋራ ተሰብስበን ሁላችን የምናክብርበትና ሁላችን የምንማርበት የወጣቱ እንቅስቃሴ ጀምሯል። ፊልም በማየት እንዲሁ አንዳንድ ነገሮችን በማድረግ ሌሎች ነገሮችን ደግሞ ክሬቲስ እንደሚያደርጉናል እና ሰፖርት ማድረግ አለብን። በፒክኒክም ሊኖር ይችላል። እንግዲህ ወደፊት ብዙ ብዙ ነገሮች አሉ በከተማችን ውስጥም። እንግዲህ እንዳው እንግዲህ ወደፊት ደግሞ የበለጠ ሰፕራይስ ሊኖረን ይችላል። እዚህ በኒው ዌስት ሚኒስተር አካባቢ ልዩ ዝግጅቶች ይኖራሉ። ምክንያቱም አንዳንድ ነገሮች ጠንካራ ወንድሞቻችን እናቶቻችን የሚሳተፉ ጉዳይ አለ። እሱን ደግሞ በይፋ የምናስታውቅ ጊዜ ይኖራል። ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ። በቀጥታ ወደ ሙዚቃችን እንገባለን። የዛሬው አንዳንድ ኢንፎርሜሽኖች ስልክም የተደወላለ ሙዚቃ ላይና መዝናናት ላይ ነው ያተኩረው። በተቻለ መጠን እንግዲህ ጀባላችኋለሁ። እንግዲህ የኤአይ ሙዚቃን እንግዲህ አደራችሁን እንዳትቀየሙት በደንብ እንድታስተናግዱት ያስፈልጋል። ስለዚህ ወደዛ እስቲ አንዳንድ ሙዚቃዎችን ጀባል ባላቸው እያከታተልኩ አጫወታለሁ። እናንተ ምንድን ነው የሚጠበቅባችሁ? መዝናናት። በመሀል በመሀል ቴክስ አድርጉልኝ ሙዚቃ የምትፈልጉ ካላችሁ። እነሆ ሙዚቃዎችን ጀባል ባላችሁ ወርቁ አያሌው የዛሬው አስተናጋጃችሁ። በየሳምንቱ ቅዳሜ ከ7 እስከ 9 እንገናኛለን።

አድማጮቻችን ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ግናያና የሹክሹክታ ኢትዮጵያን ሬዲዮ አዘጋጅ ሁልጊዜ ቅዳሜ ቅዳሜ ከ7 እስከ 9 ማስተላለፍላችሁ ነው። የመዝናኛ ፕሮግራማችን ነው። ባለፉት ብዙ ነገሮችን አንስተናል። በቴክሶች ደርሰውኛል። በኮሚኒቲው የሚደረገውን ነገሮች ሁሉ መታቆ ካለ ተብሏል። በደንብ አድርጌ ነው ማቀው እየሰሩ ነው። ነገር ግን ያው እንግዲህ የሰው ጥረትም ስላለ ወደፊት ብዙ ፕሮግራሞችን ይዛሉ። ዌብሳይታቸው ላይ ግቡና አመራሮች አሉ፣ ደውላችሁ ጠይቁ ኢንፎርሜሽን። ከዛ ባሻገር ትግስ አልነግራችሁም እና ስለዚህ ዋናው ከነሱ መስማት ነው። ባለፈው ምርጫ ተደርጓል፣ ኦዲት ተደርጓል። አይ ቲንክ ሶ ኦዲት ተደርጎ ምርጫ ተደርጓል ወይም አልተደረገ እንግዲህ እርግጠኛ አለውም ሳይመረጥ አይቀርም እና ምንም የደረሰን ነገር የለም። ነገር ግን ወደፊት ነው እና ይህ ኮሚኒቲ የምንላቸውን ገብተን መሳተፍ ነው። ሌሎቹ እንዲያደርጋሉ የምንለውን ብዙዎች ትናገራላችሁ። ነገር ግን ገባ ብሎ ሁኔታውን አብሮ መካፈል ነው። ለምሳሌ ጣት ከመጠቆም ገባ ብሎ ምንድን ነው ነገር ብሎ መሳተፉን አምንበታለሁ። እኔ በወክሌ በሚዲያ ከሆነ ዋናው ዓላማ ኮሚኒቲያችን የሚጠናከርበትና ሰው አንድ የሚሆንበትን ነገር ነው ማብራት የምፈልገው። እና ስለዚህ አንድ ነገር እኮ እውቀት ያስፈልጋል፣ መሰረት ያስፈልጋል አንድ ነገር ለመደገፍም ሆነ ለመቃወም። ስለዚህ ዌብሳይታችሁ ግቡ። አሁን ሁለት ተናግራችኋል። በዚህ ሌላው በሰላማዊ ሰልፍነት የሚደረገው የአሁኑ ሁኔታ ከዚህ ፊት ብዙ ጊዜ አድርገናል። ነገር ግን በተለይ አለን የሚሉ ሰዎች ብዙዎች የሚያደርጉና ይሄን ነገር የሚቀሰቀሱ ሰዎች የሉም። የኢትዮጵያ ኮሚኒቲ ደግሞ በህጉ በተቃውሞ የሚወጣ አይመስለኝም። በሂውማን ራይት ላይ ብቻ ነው የሚያተኩረው። ስለዚህ ከእነሱ ጋር መነጋገሩ ጥሩ ነው። አሁን ወደ ሙዚቃ ተዝናኑ። አቦ ተዝናኑ። እንዴት ነው ድሬዳዋን አልተመቻችሁም? እዛ እንገናኝ አንድ ቀን እነው ሙዚቃ

አድማጮቻችን ወርቁ አያሌው ነኝ። አሁን መታዳመጡት የሲአይቲአር 11.9 ኤፍኤም ውስጥ የሽክሽክታ ሬዲዮ ዝግጅት ነው። በየሳምንቱ ቅዳሜ ከ7 እስከ 9 ምሽቱን እናዘጋጃለን። እንግዲህ ሙዚቃችን እናሰማለን። እስከሚቀጥለው ሳምንት ደህና ሁኑልኝ ያልኩኝ ከዚሁ ሰናበታችኋለሁ። ቴክስም በስልክም አንዳንድ ነገሮች ያወራችሁኝና የተባበራችሁኝ በሙሉ ክብር ምስጋና ያቀረብኩኝ በዚህ ሙዚቃ ሰናበታችኋለሁ። የሚቀጥለው ቅዳሜ 7 ኦክሎክ እንገናኝ። ደህና ሁኑልኝ። ጨረቃ በሚል ሙዚቃ ሰናበታችኋለሁ። እንግዲህ ማመስገን አለብን። ኤአይ ሙዚቃዎች በጣም እየጣሙና ያሉት በየቦታው እየተደዱ ነው። እናንተም እያዳመጣችሁ ነው። ደህና ሁኑልኝ።